0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሐሙስ ነሐሴ 7 ቀን 2018 ዓመተ ምህረት ጤና ይስጥልኝ አድማጮች እንደምናመሻችሁ። የምሽቱ አስተናጋጃችሁ ሸዋዬ ለገሰ ነኝ። ዓለም ዜናውን ሊያስደምጠን ማንተጋፍቶ ስለሺ በስቱዲዮ ይገኛል። ዜናውን በሚከተለው የዜና መጽሔት አፋር ክልል ስለውሃ ጥረት ሲነገር በመስራቅ ኢትዮጵያም በዘንድሮው የክረምት ወቅት ዝናብ መቀነሱ ተገልጿል። ተከታታይ ዘገባዎች ይኖሩናል። ሶስት የፖለቲካ ፓርቲዎች በመከክር ሂደቱ ላይ ያነሱት ስጋትና ያደረጉት ጥሪ በማከለው ኢትዮጵያ የተፈጸመ ግድያና የክልሉ የሰላምና ጸጥታ ቢሮ ያወጣው መግለጫ በሰሜን ኢትዮጵያ ያጠላው የጦርነት ስጋትና ውጥረት እንዲሁም ኢትዮጵያና ሌሎችም ሀገራት ያወጣውትን ወጪ ይክፈሉኝ ስትል ደቡብ አፍሪካ መጠየቋን የሚመለከቱ ዘገባዎችን አካቷል። የለተሐሙስ ሳምንታዊ መሰናዶ የባህል መድረክ የህትመት ዋጋ መናርና የንባብ ልማድን በተመለከተ የሚለን ይኖረዋል። ሁሉንም ለመከታተል በሳተላይት በኢትዮሳት ወይም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ፈልጉን። ትራንስፖንደሩ MEH 01 ወይም EAH 01 ነው። በኢንተርኔትም DW አማሪክ በተባለው መተግበሪያ ከድረገጻችን ታገኙታላችሁ። ስርጭቱን በቀጥታ ከፌስቡክ፣ ቴሌግራም እና ዩቲዩብ DW አማሪክ ይያላችሁ በመግባት ተከታተሉ። ቤተሰብ ሁኑ፣ ለሌሎችም ማጋሩ። አሁን ወደ ቀዳሚው የዓለም ዜና ነው የምናልፈው። ማንተጋፍቶት ተዘጋጅቷል። መልካም ቆይታ።
0: የDW ዜና
2: ጤና ይስጥልኝ አድማጮች። በቅድሚያም አርዕስተ ዜና

0: በአገራዊ ምክክር ላይ ተሳታፊ የሆኑ ሶስት የፖለቲካ ፓርቲዎች በምክክር ሂደቱ ላይ ስጋት እንደገባቸው ገለጡ። ስጋታቸውን የገለጡት ሶስቱ ፓርቲዎች የአማራ ብሔራዊ ንቅናቄ በምጻሩ አብን፣ እናት ፓርቲ እንዲሁም ነጻነትና እኩልነት ፓርቲ በምጻሩ ነአፓ ናቸው። አፋር ክልል ውስጥ ብርቱ ድርቅ ባስከተለው የውሃ እጥረት የተነሳ የቤት እንስሳት እየሞቱ መሆኑ ተገለጠ። ነዋሪዎች የመጠጥ ውሃ ለማግኘት ተቸግሯል። ሶማሊያ ውስጥ ብርቱ ድርቅ ሽብርና የእርስ በርስ ግጭት በተለይ በደቡባዊ የአገሪቱ ክፍል አደገኛ የረሃብ አደጋ እንዲያንዣብብ ማድረጉ ተገለጠ። በአካባቢው ከእያንዳንዱ ሁለት ሕፃናት አንደኛው አካሉ በምግብ እጥረት የተጎዳ ሊያም እጅግ የመነመነ መሆኑ ተዘግቧል። ዩክሬንና ሩሲያ አንዱ ወደ አንዱ አገር ዘልቆ በመግባት በሰው አልባ አውሮፕላኖች ድብደባ እየፈጸሙ ነው። የዩክሬን ሰው አልባ አውሮፕላኖች ድሮኖች ከሩሲያ ድንበር 1300 ኪሎ ሜትር ግድም ዘልቀው በመግባት ግዙፍ የነዳጅ ማጣሪያ ላይ ጥቃት ሲያደርሱ ሩሲያ ኦዴሳ ውስጥ የመንገደኞች ባቡርን በድሮን መምታቷ ተዘግቧል። ዜናው በዝርዝር። በአገራዊ ምክክር ላይ ተሳታፊ የሆኑ ሶስት የፖለቲካ ፓርቲዎች በምክክር ሂደቱ ላይ ስጋት እንደገባቸው ገለጡ። ፓርቲዎቹ ለምክክሩ ስኬት ጥሪ ለኮሚሽኑ ማሳሰቢያና የአካሄድ ርምት በሚል በጠየቁበት መግለጫቸው የአንድ ወገን ፍላጎትን በሌሎች ላይ ለመጫን የሚደረግ ያሉት ጥረት ስጋት እንደፈጠረባቸው ጠቅሷል። ስጋታቸውን የገለጡት ሶስቱ ፓርቲዎች የአማራ ብሔራዊ ንቅናቄ፣ እናት ፓርቲ እንዲሁም ነጻነትና እኩልነት ፓርቲ ናቸው። የእናት ፓርቲ ፕሬዝዳንት ዶክተር ሰይፈ ስላሴ አያለው ሂደቱ ላይ የተገነዘብን ያሉትን በመጥቀስ ብርቱ ትችት ሰንዝሯል።
1: ተገኙ የሚባሉ 4000 ሰዎች በምን አይነት መልኩ እንደመጡ ግልጽ አይደለም። ከፍተኛ ቁጥር ያላቸው የገዢው ፓርቲ አባላትና ደጋፊዎች ናቸው እዛ ጋ እንትን ያሉት። እዛ ውስጥ የተነሱት አጀንዳዎች በተለይ ዋነኞቹ ገዢው ፓርቲ በሚፈልገው አይነት መልኩ በሀገራዊ ምክክር ተደርጎባቸው የተደረጉ የሚባል ሽፋን ቅቡልነትና ህጋዊነትን ለማላበስ እየተደረገ ያለ መሆኑን የተረዳ ነው።
0: ነጻነትና እኩልነት ፓርቲ በምክክር ሂደቱ ከራስና ከራስ ቡድን ፍላጎት በላይ አገርንና ህዝብን ያስቀደመ እይታ፣ ዝግጅትና ቅንነት ያስፈልጋል ብሏል። አብን በበኩሉ ከምክክር ሂደቱ ታማኒነት፣ አካታችነት፣ ገለልተኝነት፣ ፍትሃዊነትና ህጋዊ ተቀባይነት ላይ መሰረታዊ ጥያቄ የሚያስነሱ ተደጋጋሚና የተደራጁ ያላቸው ክስተቶች መኖራቸውን ጠቅሶ ለኮሚሽኑ ርምት እንዲደረግበት 3 ጊዜ ደብዳቤ መጻፉን ለዶቼ ቬሌ አረጋግጧል። በጉዳዩ ላይ ግን ዝርዝር ማብራሪያ ከመስጠት ተቆጥቧል። አገራዊ ምክክር ኮሚሽን ለተነሱት ጉዳዮች ምላሽ እንዲሰጥ ጥረት ብናደርግም ለጊዜው ኃላፊዎቹ ማግኘት አልቻልንም። ምክትል ዋና ኮሚሽነር ሂሩት ገብረስላሴ ሂደቱን በሚመለከት ቅሬታ ከልዩ ልዩ አካላት እየቀረበ መሆኑን በመጥቀስ በሰጡት አጭር መግለጫ አረጋግጧል። ባለው የቅሬታ አፈታት መሰረትም ጉዳዩ እየተጠና ውሳኔ የሚሰጥበት መሆኑን ተናግሯል። በዜና መጽሔት ተጨማሪ ዘገባ ይኖረናል። አፋር ክልል ውስጥ ብርቱ ድርቅ ባስከተለው የውሃ እጥረት የተነሳ የቤት እንስሳት እየሞቱ መሆኑ ተገለጠ። ነዋሪዎች የመጠጥ ውሃ ለማግኘት ተቸግሯል። ችግሩ በተከሰተበት የአንጉዲ ወረዳ ላለፉት 12 ወራት ዝናብ በመቀነሱ አርብቶ አደሮች እጅግ መቸገራቸውን ለዶቼ ቬለ ተናግሯል። የወረዳው ነዋሪ የሆኑት አቶ አሊ አብዱራህማን ስለገጠመው የውሃ እጥረት ቀጣዩን ተናግሯል።
2: እኛ ወረዳው አሁን ድርቅ ችግር አለ፣ ኃይለኛ ድርቅ አለ። የድርቅ ምክንያት ደግሞ ውሃ እጥረት አለ። ውሃ ደግሞ የንጹህ ውሃ አንድ ከወረዳ ፈንቴና ላይ አንድ ሽንትር አለ። ሌላ ቦታ ላይ ውሃ የለም እና ቀበሌ 15 ቀበሌ ነው፣ ቻፊ ናቸው። ስለዚህ የድርቅ ችግር አለ። ፍየል ሞቷል። አሁን ይሄ ፍየሎች፣ ግመሎችን፣ ከብቶችን ጫሩ አሁን የለም።
0: የኢትዮጵያ ሜትሮሎጂ ኢንስቲትዩት ከነሐሴ 5 እስከ 14 ቀን 2018 ዓ.ም ባሉት 10 የክረምት ቀናት በሚጥል ዝናብ ምክንያት በአገሪቱ የሚገኙ ተፋሰሶች ከመካከለኛ እስከ እጅግ በጣም ከፍተኛ መጠን የሚደርስ የገጸ ምድር የውሃ ፍሰት እንደሚኖራቸው አሳውቋል። ከቀላል እስከ መካከለኛ የገጸ ምድር የውሃ ፍሰት ይኖርባቸዋል ከተባሉት መካከል የታችኛው አዋሽ ተፋሰስና የአፋር ደናክል ይገኙበታል። ነዋሪዎች ግን አሁንም ዝናብ እየጠበቁ መሆናቸውን ተናግሯል። በአሁኑ ወቅትም የመጠጥ ውሃ የሚያገኙት በተለምዶ ቦቴ በሚባለው የፈሳሽ ጭነት ማመላለሻ ተሽከርካሪ ስርጭት ብቻ መሆኑም ተገልጧል። ለዚህም ተጨማሪ ዘገባ በዜና መጽሔት ይኖረናል። سومالیا است بر تو درک شبر نه یرسبرس گچیت بتهلی بده بوباوی یا گری تو کفل آدگین یا را آدگان دیان جاب مادرگو تقلتم با کوابیو که یاندان دو خلتس آناتان دنیا آکالو به مجبت رتی تگو دالیم اجیگه منم منمونو تزگبال دنبالی لشو یا کی موش بودن بنگلیزانیا مز آرو MSF دست نکه کوکونه اندگورگورس ها کتاتر به خلتشی آولت سومالیا است تکستوین براینت یه رهابک آوسان جابوال لیونتون به زینیاو یه رهاب آدگال گاشوچ منم مادرگی مایشلو مونا چو تتکسوال የዩናይትድ ስቴትስን ፈለግ በመከተል በርካታ ለማቀ ፍለጋሾች እርዳታ ምራግብራቾን በከፍተኛ ሁኔታ ሰርዟል። ይህ ከቦን ከተማ የራይኖ ዛግራብ የሚተላለፈው የዶች ቬሌ የዓለም ዜና ነው። የተባበሩት መንግስታት ድርጅት ዩክሬን ውስጥ ከሩሲያ ጋር ጦርነቱ ከጀመረበት ጊዜ አንስቶ የሰላማዊ ሰዎች ሟቾች ቁጥር ከፍተኛ ቁጥር መመዝገቡን ይፋ አደረገ። ባለፈው ሐምሌ ወር ውስጥ ብቻ 437 ሰዎች መገደላቸውን ብሎም 2610 መቅሰላቸውን የተባበሩት መንግስታት ድርጅት አትቷል። ይህ ቁጥር እንደ ጎርጎሮስ አቆጣጥር ከ2022 ጀምሮ ከፍተኛ ሆኖ ተብሏል። ዋና ከተማይቱ ኬቭ ውስጥ በሐምሌ ወር ውስጥ 54 ሰዎች መገደላቸውን እንዲሁም 200 መቅሰላቸውንም ተመድ አክሏል። የሟች ቁስለኞቹ ቁጥር የጨመረው ሩሲያ በቦሊስቲክና ክሩዝ ሚሳኤል ብሎም በድሮኖች የምታደርሰውን ጥቃት በማጠናከሯ ነው ተብሏል። ዩክሬን የሩሲያን ጥቃቶች ለማክሸፍ የፓትሪዮት የአየር መከላከያ ስርዓቷ እጥረት ያጋጠመ መሆኑ ተጠቅሷል። ሐምሌ ወር ላይ የሰላማዊ ሰዎች ሟቾች ቁጥር ሩሲያ ውስጥ መጨመሩን የተባበሩት መንግስታት ድርጅት አክሏል። የሩሲያ ባለስልጣናት የሟቾች ቁጥር 9 ቁስለኞች ደግሞ ከ600 ከፍ ማለታቸውን ተናግሯል። ሩሲያ ውስጥ ቁጥጥሩ ጥብቅ ስለሆነም የተባለውን ቁጥር ማጣራት እንዳልቻለ የተባበሩት መንግስታት ድርጅት አክሏል። ይህ በእንዲህ እንዳለ ዩክሬንና ሩሲያ አንዱ ወደ አንዱ አገር ዘልቆ በመግባት በሰው አልባ አውሮፕላኖች ድብደባ እየፈጸሙ ነው። ዩክሬን በሰው አልባ አውሮፕላኖች ማለትም ድሮኖች ከሩሲያ ድንበር 1300 ኪሎ ሜትር ግድም ዘልቀው በመግባት ግዙፍ የነዳጅ ማጣሪያ ላይ ዛሬ ጥቃት ማድረሷን ወታደራዊ ምንጮቿ ዘግቧል። ሩሲያ በበኩሏ ደቡባዊ ዩክሬን ኦዴሳ ክልል ውስጥ ዛሬ አንድ የመንገደኞች ባቡርን በድሮን መምታቷ ተገልጧል። በጥቃቱ የባቡር ነጂና ረዳቱን ጨምሮ ሁለት ሰዎች ሲሞቱ በብርቱ የመቁሰል አደጋ የደረሰበት ተጓዥ ግን የለም ተብሏል። ባቡሩ በከፍተኛ ደረጃ ተጎድቷል። 340 መንገደኞች ከባቡሩ እንዲወጡ መደረጋቸውም ተዘግቧል። የርስ በርስ የድሮን ድብደባው ቀጥሎ ዩክሬን ዛሬ ያደረሰችው ጥቃት የሩሲያን ወሳኝ የነዳጅ ማከማቻዎች ለማዳከም ባለፉት 3 ቀናት የሰነዘረችው ዘመቻ አራተኛው ነው ተብሏል። ሩሲያ ከአለማችን ከፍተኛ የኃይል አምራቾች መካከል አንዷ ናት። የዩክሬን ጥቃት የሩሲያ ነዳጅ የማጣራት አቅም ላይ ብርቱ ተግዳሮት መፍጠሩ ተዘግቧል። በዚህም የተነሳ በጋዝ ማደያዎች ላይ እጥረት መከሰቱም ተገልጧል። ዛሬ በዩክሬን ድሮኖች ኢላማ የሆነው የነዳጅ ማጣሪያ በደቡባዊ ምስራቅ ሞስኮ አቅጣጫ የሚገኝና ከግዙፎቹ ማጣሪያዎችም አንዱ ነው ተብሏል። ከ265 በላይ ሰዎችን የገደለው የኮሎምቢያ ብርቱ ርዕደ መሬት የነፍስ አድን ፍለጋ የመጨረሻው ደረጃ ላይ መድረሱ ተገለጠ። በሬክተር መለኪያ 7.4 በተመዘገበው የመሬት መንቀጥቀጥ በህይወት የሚገኙ ሰዎችን ለማግኘት የሚደረገው ጥረት ከ72 ሰዓታት በኋላ አሁን የመጨረሻ ላይ ደርሷል ተብሏል። ምዕራብ ኮሎምቢያን ባነዘረው ብርቱ ርዕደ መሬት በ10000 የሚቆጠሩ ሰዎች ተፈናቅሏል። 3500 ሰዎች የመቁሰል አደጋ ደርሶባቸዋል። እስካሁን ድረስም በመቶዎች የሚቆጠሩ ሰዎች ያሉበት አልተገኘም። የነፍስ አድን ሰራተኞች አደጋው ከደረሰ ከ3 ቀናት በኋላም ፍለጋቸውን ቢቀጥሉም የፍለጋው የመጨረሻ ደረጃ መድረሱ ግን ተገልጧል። ይህ ዶች ቬሌ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። በአገራዊ ምክክር ላይ ተሳታፊ የሆኑ 3 የፖለቲካ ፓርቲዎች በምክክር ሂደቱ ላይ ስጋት እንደገባቸው ገለጡ። ስጋታቸውን የገለጡት 3ቱ ፓርቲዎች የአማራ ብሔራዊ ንቅናቄ በመጻሩ አብን፣ እናት ፓርቲ እንዲሁም ነጻነትና እኩልነት ፓርቲ በመጻሩ ነአፓ ናቸው። አፋር ክልል ውስጥ ብርቱ ድርቅ ባስከተለው የውሃ እጥረት የተነሳ የቤት እንስሳት እየሞቱ መሆኑ ተገለጠ። ነዋሪዎች የመጠጥ ውሃ ለማግኘት መቸገራቸውን ጠቅሷል። ሶማሊያ ውስጥ ብርቱ ድርቅ፣ ሽብርና የእርስ በርስ ግጭት በተለይ በደቡባዊ የአገሪቱ ክፍል አደገኛ የረሃብ አደጋ እንዲያንዣብብ ማድረጉ ተገለጠ። በአካባቢው ከእያንዳንዱ ሁለት ሕፃናት አንደኛው አካሉ በምግብ እጥረት የተጎዳ አሊያም እጅግ የመነመነ መሆኑ ተዘግቧል። ዩክሬንና ሩሲያ አንዱ ወደ አንዱ አገር ዘልቆ በመግባት በሰው አልባ አውሮፕላኖች ድብደባ እየፈጸሙ ነው። የዩክሬን ሰው አልባ አውሮፕላኖች ማለትም ድሮኖች ከሩሲያ ድንበር 1300 ኪሎ ሜትር ግድም ዘልቀው በመግባት ግዙፍ የነዳጅ ማጣሪያ ላይ ጥቃት ሲያደርሱ፣ ሩሲያ በበኩሏ ዩክሬን ውስጥ ኦዴሳ በሚገኘው የመንገደኞች ባቡርን በድሮን መምታቷ ተዘግቧል። ዜናው በዚያ በቃ። መልካም ጊዜ። ጤና ይስጥልኝ።
3: ለዜናዎቹ ማን ተጋፍቶት እናመሰግናለን።
4: የዜና መጽሔት።
3: አፋር ክልል ስለውሃ ጥረት ሲነገር በመስራቅ ኢትዮጵያም በዘንድሮ የክረምት ወቅት ዝናብ መቀነሱ መገለጹ፣ ሶስት የፖለቲካ ፓርቲዎች በምክክር ሂደቱ ላይ ያነሱት ስጋትና ያደረጉት ጥሪ፣ በማዕከላዊ ኢትዮጵያ የተፈጸመ ግድያና የክልሉ የሰላምና የጸጥታ ቢሮ ያወጣው መግለጫ፣ በሰሜን ኢትዮጵያ ጠላው የጦርነት ስጋትና ውጥረት፣ እንዲሁም ኢትዮጵያና ሌሎችም ሀገራት ያወጣሁትን ወጪ ክፈሉኝ ስትል ደቡብ አፍሪካ መጠየቋን የሚያስቃኙ ዘገባዎችን አካቷል የዜና መጽሔት። ቀዳሚዎቹ በክረምት አሳሳቢ ሆነውን የውሃና ዝናብ እጥረት ይመለከታሉ። በአፋር ክልል በተከሰተው ብርቱ የውሃ እጥረት የቤት እንስሳት የሞቱ መሆኑን አርብቶ አደሮች ተናገሩ። በክልሉ በሚገኙ ወረዳዎች ባለፉት 12 ወራት የጣለው ዝናብ ዝቅተኛ በመሆኑ በተከሰተ ድርቅ ለውሃ እጥረት መዳረጋቸውን ኗሪዎቹ ገልጸዋል። በክልሉ ኮሪ ወረዳ ሰዎች ወደ ከተማ መሸሽ መጀመራቸውን፣ በያንጉዲ ወረዳ ደግሞ የቤት እንስሳት እየሞቱ መሆኑን ዶችቨለ ያነጋገራቸው አርብቶ አደሮች አስረድተዋል። ኢሳያስ ገላው።
5: በአፋር ክልል ውስጥ የሚገኘው ያንጉዲ ወረዳ ላለፉት 12 ወራት ዝናብ በመቀነሱ አርብቶ አደሮች ለራሳቸውም ይሁን ለእንስሳት የሚሆን የመጠጥ ውሃ ቸግሯቸዋል። የወረዳው ኗሪ የሆኑት አቶ አሊ አብዱራህማን በውሃ እጥረት ምክንያት እንስሳቶች እየሞቱ መሆኑን ለዶቼ ቬለ ተናግረዋል።
2: እኛ ወረዳው አሁን ድርቅ ችግር አለ፣ ኃይለኛ ድርቅ አለ። የድርቅ ምክንያት ደግሞ ውሃ እጥረት አለ። ውሃ ደግሞ የንጹህ ውሃ አንድ ወረዳ ፈንቴና ላይ አንድ ሽንትር አለ፣ ሌላ ቦታ ላይ ውሃ የለ እና ቀበሌ 15 ቀበሌ ነው፣ ቻፊ ናቸው። ስለዚህ የድርቅ ችግር አለ። ፍየል ሞቷል። አሁን ይሄ ፍየሎች፣ ግመሎችን፣ ከብቶችን ጫሩ አሁን የለም። አሁን 12 ዋር ነው 12 ዋር ነው ሲቆጠር ድርቅ ያለ።
5: ስማቸው እንዳይጠቀስ የፈለጉ ሌላ የያንጉዲ ወረዳ ኗሪም በአካባቢው የተከሰተው የውሃ ችግር ብርቱ መሆኑን ለዶቼ ቬለ አረጋግጠዋል።
6: እኔ ከአፋር ክልል ያንጉዲ ወረዳ ሰው ነኝ። በነኛ ያለንበት አካባቢያቸው ላይ በጣም ችግር ያለው ከውሃ ችግር ነው ያለ ነው። ከሰባት ዓመት በፊታችን እዚህ ከማህረሱ ከያንጉዲ ጀምሮ እስካሁን ደፍዑም ሙሉ ከማህረሱ ኢስፓልት ከታች እስከ ከአዳይቱ በላይ እስከ ገዋኒው ድረስ ያለውን ኢስፓልት ከመጠን በላይ ውሃ ችግር አለ።
5: የኢትዮጵያ ሜትሮሎጂ ኢንስቲትዩት ከነሐሴ 5 እስከ 14 ቀን 2018 ዓመተ ምህረት ባሉት 10 የክረምት ቀናት በሚጥል ዝናብ ምክንያት በሀገሪቱ የሚገኙ ተፋሰሶች ከመካከለኛ እስከ እጅግ በጣም ከፍተኛ መጠን የሚደርስ የገጸ ምድር ውሃ ፍሰት እንደሚኖራቸው አስታውቋል። ከቀላል እስከ መካከለኛ የገጸ ምድር ውሃ ፍሰት ይኖርባቸዋል ከተባሉት መካከል የታችኛው አዋሽ ተፋሰስና አፋር ደናክል ይገኙበታል። ይህ የመጠጥ ውሃ አቅርቦት እንዲሻሻል ሊያደርግ እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት ባለፈው ማክሰኞ ገልጾ ነበር። አቶ አሊና በያንጉዲ ወረዳ የሚኖሩ አርሶ አደሮች ግን አሁንም ዝናብ እየጠበቁ ነው። ለጊዜው የመጠጥ ውሃ የሚያገኙት በተለምዶ ቦቴ እየተባለ በሚጠራ የፈሳሽ ጭነት ማመላለሻ መኪና በሚቀርብ ስርጭት ብቻ ነው።
6: አርብቶ አደሮችና እንስሳቶች አሁን አንድ ጊዜ ቦቴ ከቆመ ህዝቡ ሙሉ ሪ ብሎ እስከ ወደ ሀዋሳቸው ይመለሳሉ። ደግሞ ከእንስሳቶችን ግማሽ ፐርሰንቱ እየተሞቱ ይገኛል። በአንዳንድ ውሃ ጥም ምክንያት ማለት ነው። ደግሞ ያን ከተረፈ እንደገና ቦቲ ይመጣል። ያን ቦቲ ሲመጣ አላህ እስከዛው ድረስ ያጣበቀውን ያጣርፋል ከነፍየልም ከነሰውም በቃ ክቦት ሲበስተቀር ምንም የለውም።
5: የውሃጥረቱ የተፈታተነው ግን የያንጉዴ ወረዳ ኗሪዎችን ብቻ አልሆነም። በዚያው ባፋር ክልል ፋንቲረሱ ዞን ውስጥ የምትገኘው የኡዋ ወረዳ ተመሳሳይ ከባድ የውሃ ችግር ተጋፍጣለች። የክልሉ አርብቶ አደሮች ተረጋግተው በአንድ አካባቢ እንዲኖሩና ወደ ከፊል አርሶ አደርነት እንዲሸጋገሩ እየተሰራ መሆኑን የክልሉ ዋና ኤነርጂ ቢሮ በማህበራዊ ትስስር ገጹ አስታውቋል። ነገር ግን በኡዋ ወረዳ ባሉ 3 ቀበሌዎች የከፋ የውሃ ጥረት መኖሩን አስተያየታቸውን ለዶቼ ቬለ የሰጡ የወረዳው ኗሪ ይናገራሉ።
7: ከኡዋ ወረዳ ቢሉ ቀበሌ ይባል፣ ከኡዋ ወረዳ ረግደን ይባል፣ ከኡዋ ወረዳ ዱባ፣ እነዚህ 3 ቦታ አሁን ውሃም ራሱ የሚገኘው በስንት መከራ መሰለ የሞቱ ነው። እንስሳቶቹም በውሃ ምክንያት የሞቱ ነው።
5: ሌላው ከኩሪ ወረዳ ለዶቼ ቬለ አስተያየታቸውን የሰጡት አቶ አህመድ ሁሴን በወረዳው ባሉ 15 ቀበሌዎች ውስጥ የሚኖሩ ኗሪዎች በርካቶች በውሃ ጥረት ምክንያት አካባቢያቸውን ለቀው ወደ ከተሞች እየተሰደዱ ነው ሲሉ ይገልጻሉ።
8: እኛ ኩሪ ወረዳ ነው እንጂ ያን ቦታ ላይ ውሃው የለም። ውሃው ትረታ ብዙ ነው። አሁን በውሃ ምክንያት የተፈቀኑ እንትን አለው ደግሞ ህዝቦችን በዱብቴ በሎጋ የማታው ከመቄና ሲኖ በሹዲ ላይ ከዱብቴ ያጋባለ ከሎጋ ያጋባለ የተፈቀኑት ብዙ ነው።
5: የያንጉዲ ኡዋ እና ኮሪ ወረዳ ነዋሪዎች ያነሱትን ጨምሮ የአፋር አርብቶ አደሮችን እየተፈታተነ ስለሚገኘው ድርቅና የውሃ ጥረት ዶቼ ቬለ ከአፋር ክልል ውሃና ኤነርጂ ቢሮ እንዲሁም ከክልሉ አደጋ ስጋትና ስራ አመራር ኮሚሽን ማብራሪያ ለመጠየቅ ያደረገው ጥረት አልተሳካም። ለዶቼ ቬለ ዘገባ ኢሳያስ ገላው።
3: በኤልኒኞ መከሰት ሳቢያ አሉታዊ ተጽዕኖ ስር ገብቷል በተባለው የያዝነው የክረምት ወቅት አጋማሽ ወራት ከመደበኛ በታችና በቂ ያልሆነ ዝናብ የተስተዋለበት እንደነበር የብሔራዊ ሜትሮሎጂ ኢንስቲትዩት አስታወቀ። የክረምት ዝናብ ተጠቃሚ በሆኑት የምስራቅ ኢትዮጵያ አካባቢዎች ያለውን የሜትሮሎጂ መረጃ ለዶቼ ቬለ የገለጹት የሶማሌና አጎራባች ክልሎች የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ዴስክ መሪ አቶ አሸናፊ ሙሉነህ ቀሪው የክረምት ጊዜያት ሁኔታው ካለፈው ጋር ተመሳሳይ እንደሚሆን ጠቁመዋል። እስካሁን የተስተዋለው በቂ ያልሆነ የዝናብ ስርጭት በሰብል መሰብሰቢያ ወቅት በኤልኒኞ ተጽዕኖ ሊኖር ከሚችል አሉታዊ ሁኔታ ጋር ተዳምሮ ድርቅ አመላካች ሁኔታዎች ሊከሰቱ እንደሚችሉም ተጠቁሟል። መሳይ ተክሉ ከድሬዳዋ ዝርዝር ዘገባ አለው።
9: የሶማሊና አጎራባች አካባቢዎች የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ዴስክ መሪ አቶ አሸናፊ ሙሉነህ ለዶቼ ቬለ በስልክ እንደገለጡት በኤልኒኖ ሳቢያ አሉታዊ ተጽዕኖ ባረፈበት የተያዘው የክረምት አጋማሽ ከመደበኛ በታች የዝናብ መጠን የታየበትና በአንጻሩ የሙቀት መጠኑ ከፍ ያለበት ሆኗል።
10: በሰኔ ወር ዝናቡ ቶታሊ ከመደበኛ በታች ተዳከመበት። አብዛኛው የሶማሊ ክልል ሀረሪ ክልልና ትግሬ አካባቢ ከመደበኛ በታች አይነት አዝማሚያ ተስተዋለበት። የቀኑ ሙቀትን ከመደበኛው በላይ ያየለበት አዝማሚያ ነበር። ከዚህ ጋር ተያይዞ በአብዛኛው ሞቃታማ በሆኑ በተለይ በትሬዳ 38 በዲግሪ ሴንቲግሬድ፣ በአይሻ 19-40 ዲግሪ ሴንቲግሬድ የሙቀት ሁኔታ የተስተዋለ ነበር። እንግዲህ የክረምቱ አጋማሽ ከመደበኛ በታችና በቂ ያልሆነ ዝናብ ተስተዋለበት የክረምት አጋማሽ ሆኖ አልፏል ማለት ነው።
9: ነሐሴና መስከረምን በሚጨምረው ቀሪ የክረምት ጊዜያትም የሚጠበቀው ሁኔታ ተመሳሳይ ይዘት እንደሚኖረው አቶ አሸናፊ አስረድተዋል።
10: የቀሪ የክረምት አጋማሽ ነሐሴና መስከረምን ስናይ እንግዲህ በዚህ በነሐሴ ወር ከመደበኛ በታች ያለ ዝናብ አሁን የሚጠበቀው የዝናብ አዝማሚያዎች አልፎ አልፎ ቢስተዋሉም የመቆራረጥ ሁኔታ ሊከሰትበት ይችላል። የዝናብ ስጠቱም ሊስተዋል ይችላል። የቀኑ የሙቀት ሁኔታም አልፎ አልፎ የሚያይበት ሁኔታ ሊከሰት ይችላል። የንፋስ ሁኔታም አልፎ አልፎ በምሽት በተለይ በማለዳው አካባቢ ላይ እንዲሁም በሌሊቱ ወቅት ላይ የንፋስ ሁኔታዎች ሊስተዋሉ ይችላሉ ማለት ነው። እንግዲህ ከዚህ ጋር ተያይዞ አብዛኛው የምስራቁና የሰሜን ሶማሌ አካባቢዎች ደረቅ ሰሞናትም አልፎ አልፎ ሊስተዋል ይችላል። ይህ ማለት ከኤልኒኖ ተጽዕኖ ጋር በተያያዘ ማለት ነው።
9: አሁን ካለው በቂ ያልሆነ የዝናብ ስርጭት ላይ እንዲሁም በሰብል መሰብሰቢያ ወቅት ሊኖር ከሚችል አሉታዊ ሁኔታ ጋር ተዳምሮ ድርቅ አመላካች ሁኔታዎች ሊከሰቱ እንደሚችሉም የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ዴስክ መሪው ለዶቼ ቬለ ጠቁመዋል።
10: አሁን ያለው የሰብል በቂ ያልሆነ የዝናብ ስርጭት ሲደመር መጨረሻ ላይ ሰብል መሰብሰቢያ ወቅት ላይ ሊመጣ የሚችል አሉታዊ ተጽዕኖ ጋር ተያይዞ ምናልባት የድርቅ አመላካች ጠባሳዎችን የማመላከት አይነት ሁኔታዎች ሊከሰቱ ይችላሉ። እንዲሁም በጋውን ሁለተኛ የዝናብ ወቅታቸው የሆነው ደቡብና ደቡብ ሳቆ የአገሪቱ ክፍል የሰሜን ሶማሊያ አካባቢዎች ላይ ከባድ ዝናብ የሚመጣበት አዝማሚያ ጎርፍ ሊያስከትል የሚችል ሁኔታም ሊፈጥር ይችላል።
9: አቶ አሸናፊ ተጽዕኖውን ተቋቁሞ ለመሻገር መሰራት ያለባቸውን ተግባራት መስራት እንደሚገባ ማስገንዝበዋል።
10: የዝናብ ሁኔታው የከርሰ ምድር ውሃ አጠቃቀምን በተገቢ ሁኔታ ለቀሪ አጋማሽ የክረምት ወራቶች በነሐሴና በመስከረም ወቅት እንዲሁም ሰፕሊመንተሪ ኢሪጌሽን አጋዦች ነው እንቅስቃሴዎችን ከሙቀት ጋር ተያይዞ ቀለል ያለ የአለባበስ ስርዓትን መከተል ተገቢነት ይኖረዋል። ሌላው የተዳከሙና ያረጁ ከብቶችን በእርድና በሽያጭ የማስወገድ ሁኔታዎችም ይጠበቃሉ ማለት ነው። እንግዲህ በተለይ በነሐሴ ወቅት ላይም አልፎ አልፎ ውስን በሆኑና ጥቂት በሆኑ ቀናት ውስን በሆኑ አካባቢዎች ላይ ከባድ ዝናብ አዝማሚያ ከኢዩ ተያያዘ የሚከፈትበት ሽንፍራዘን ነገር አንዳንድ ጥቂት በሆኑ አካባቢዎች ሊከሰት የሚችልበት ሁኔታም ሊኖር ይችላል። እንግዲህ የዝናቡን አግባብ ተከትሎ የእርሻ እንቅስቃሴና የዘር አዘራ ሁኔታዎችን ተግባራዊ ያስፈልጋል።
9: በድሬዳዋ በክረምቱ በቂ ዝናብ ካለመኖሩ ጋር በተገናኘ ሊከሰቱ ለሚችሉ ችግሮች ምላሽ ለመስጠት የሚያስችሉ የመረጃ ማሰባሰብ ስራዎች እየተሰሩ ስለመሆናቸው ያገኘሁት መረጃ ያመለክታል። ለዶቼ ቬለ ዲደብሊው ዘገባ መሳይ ተክሉ ድሬዳዋ።
3: የማዕከላዊ ኢትዮጵያ ክልል የመንግስትን የሰላም ጥሪ ባለመቀበል በህዝብ ላይ ጉዳት አድርሰዋል ባላቸው ቡድኖች ላይ እርምጃው ስጃለው ሲል የክልሉ ሰላምና ጸጥታ ቢሮ አስታወቀ። ቢሮው ይህን ያስታወቀው በክልሉ ጉራጌ ዞን አበሽጌ ወረዳ 3 ወጣቶች በመንግስት የጸጥታ አባላት ተገድለዋል የሚለው መረጃ በማህበራዊ መገናኛ ዘዴዎች መውጣቱን ተከትሎ ነው። ሆኖም መግለጫው በቀጥታ ስለዚህ ግድያ ያለው ነገር የለም። ሸዋንግዛው ወጋየው ከሐዋሳ ዝርዝር ዘገባለው።
11: በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳም 3 ወጣቶች በትራንስፖርት እየተጓዙ በነበረበት ወቅት ከተሽከርካሪ እንዲወርዱ ተደርገው መገደላቸውን የሚገልጹ መረጃዎች እየወጡ ይገኛሉ። ዶቼ ቬለ ጉዳዩን ለማጣራት ባደረገው ጥረት የ3ቱን ወጣቶች መገደል ከአካባቢው ነዋሪዎች አረጋግጧል። ተመስገን ጌታቸው፣ ይታገሱ አሰግድና ግዛው ግርማ የተባሉ ወጣቶች ሐምሌ 24 ቀን 2018 ዓ.ም ቅዳሜ ጠዋት ከአበሽጌ ወደ ውልቂጤ ከተማ በመጓዝ ላይ እንዳሉ ቁሊት በተባለ ስፍራ በመንግስት የጸጥታ አባላት ከተሽከርካሪ እንዲወርዱ መደረጋቸውን መረጃዎች ይጠቁማሉ። የጸጥታ አባላቱም ወጣቶቹን ናቻ ቀልቲ ወደምትባል የትውልድ መንደራቸው ይዟቸው ከመጡ በኋላ እንደገደሏቸውና ከፊል አስክሬናቸውን በእንስሳት መበላቱን ነው ከሟቾቹ የአንደኛው ጎረቤት ነኝ ያሉ አንድ እናት ለዶቼ ቬለ የተናገሩት።
12: ያው የአካባቢያችን ልጆች ናቸውና መንገድ ላይ ተገኝተው ይዘዋቸው መጡ። ያው እንደመጡ ያው ተረሸኑ። መቼም ሞት ያለ ነው፣ አውሬ ነው የበላቸው። የሚገርም ነው፣ አውሬ ነው የበላቸው። የተፈጥሮ ጸጋችንን ራሱ አፈር ማግኘት ከባድ ነገር ነው። መቼም ሰው ሲሞት አፈር ማግኘት አለበት፣ ግድ ነው። ግን የሰሩት ነገር ሳይኖር ዝም ብሎ በስመ ያው ተገደሉ። ህይወት ዛሬ እናት አባት ምን አይነት ህይወት ይኖራሉ? አካባቢው መሬቱ ህዝቡ ሳይሆን መሬቱ ራሱ አልቅቷል። ምክንያቱም እዛው ተወልደን እዛው ተወለድ ትበላለት ውሻና ጅብ መጫወት ማለት በጣም ከባድ ነው። እኛ አንድ ስናስበው ቤትም ቀንም ይዘገንነናል። እና አንድ ሰው ወንጀለኛ ነው ከተባለ በወንጀሉ ተጠይቆ እድሜ እስካሽስ ቢታሰብ ችኮላት ምን አመጣ? እና ህዝብ መንግስት ሲሰራ ቢሆን ያጣራ። እንዲህ ነው ከተባለ ቶሎ ሮጦ ወደ ፍጻሜ ላይ ባይደርስ ከቶሎ ቢያጣራ ነው እንደኔ የሚመኘው ማለት ነው።
11: ዶቼ ቬለ በወጣቶቹ ላይ ተፈጸመ በተባለው ግድያ ዙሪያ ላለፉት 3 ቀናት ከአበሽጌ ወረዳ ፖሊስ፣ ከጉራጌ ዞንና ከማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ኃላፊዎች ምላሽና ማብራሪያ ለማግኘት ያደረገው ጥረት አልተሳካም። ያም ሆኖ የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ትናንት እኩለ ሌሊት ላይ ባወጣው መግለጫም የክልሉ መንግስት ከፌዴራልና ከኦሮሚያ ክልል መንግስት ጋር በመሆን ህግ የማስከበር ስራዎችን እየሰራ እንደሚገኝ ገልጿል። በቢሮ ኃላፊ አቶ ተመስገን ካሳ የተሰጠው መግለጫም ሽፍታ ሲሉ በጠሯቸውና የመንግስትን የሰላም አማራጮች አልተቀበሉም ባሏቸው አካላት ላይ እርምጃ መወሰዱን ጠቅሰዋል። የክልሉ ህዝብ በሐሰተኛ ሚዲያዎች ከሚሰራጩ አልባልታዎች ራሱን እንዲጠብቅ ያሉት አቶ ተመስገን ወንጀለኞችን ለህግ አሳልፎ በመስጠት ኃላፊነቱን እንዲወጣም ሲሉ ጥሪያቸውን አስተላልፈዋል። በወጣቶቹ ግድያና የክልሉ ሰላምና ጸጥታ ቢሮ ኃላፊ በሰጡት መግለጫ ላይ በዶቼቬሌ አስተያየታቸውን የተጠየቁት የጉጉት ለጉራጌ አንድነትና ፍትህ ፓርቲ የስራ አስፈጻሚና የህዝብ ግንኙነት ክፍል ኃላፊ አቶ ወልዴ ብርሃኑ ተከታዩን ብለዋል።
13: የጸጥታ ተቋማት በራሳቸው እንደዚህ አይነት ውሳኔዎች ይወስኑ ከሆነ የፍትህ ተቋማት አስፈላጊነት ጥያቄ ውስጥ ነው የሚከተው። የፍርድ ቤቶች አስፈላጊነት ምንም ጥያቄ ውስጥ ይከተዋል። ስለዚህ እነሱ የሚጠበቀው ወንጀለኛን ለፍትህ ለፍርድ ማቅረብ ብቻ ነው። ከእነሱ የሚጠበቀው እንደዚህ አይነት እርምጃዎች የምንወስድ ከሆነ የሰው ልጅ ለመኖር በተፈቀደለት ምድር ላይ እንዳይኖር የማድረግ አንድ አካሄድ በመሆኑ እንደዚህ አይነት ነገሮች ላይ በጣም ጥንቃቄ ይፈልጋል። ካጠፉም እነዚህ ወንጀለኞችም ከሆኑ እነዚህ ሰዎች አቅርቦ በስትክክል የፍርድ ስርዓት በወሰነው ውሳኔ ወንጀለኛ እንኳን ቢሆኑ ሌሎች ያጠፉት ነገር እንኳን ቢኖር መረጃ እስከሚገኝ ድረስ በህግ ቁጥጥር ስር ማድረግ ሲገባ ባላስፈላጊ መንገድ እንዲህ አይነት መንገድ ሲታይ ደስ አይልም እና ይሄ ልምምድ በጣም መቆም አለበት።
11: በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ ዋልጋና ዳርጌ ተብሎ በሚጠሩ አካባቢዎች ታጣቂዎች ካለፉት 6 ዓመታት ወዲህ በነዋሪው ላይ ተደጋጋሚ ጥቃት ሲያደርሱ ቆይተዋል። ታጣቂዎቹ የሚያደርሱትን ጥቃት በመፍራት በሺዎች የሚቆጠሩ ነዋሪዎች መንደራቸውን በመልቀቅ ወደ ተለያዩ አካባቢዎች መሰደዳቸው ይታወቃል። የክልሉ መንግስት ታጣቂዎቹ በአማራና በኦሮሚያ ክልል ከሚንቀሳቀሱና ጽንፈኛ ሲል ከጠራቸው ቡድኖች ጋር ቀጥተኛ ግንኙነት አላቸው ሲል በተደጋጋሚ ጋሚ እየገለጸ ይገኛል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
3: በአገራዊ ምክክር ሂደቱ እየተሳተፉ የሚገኙ 3 የፖለቲካ ፓርቲዎች በምክክር ሂደቱ ላይ አለን ያሉትን ስጋት ገለጹ። ፓርቲዎቹ ለምክክሩ ስኬት ጥሪ ለኮሚሽኑ ማሳሰቢያና የአካሄድ ርምት በጠቆሙበት መግለጫቸው የአንድ ወገን ፍላጎትን በሌሎች ላይ ለመጫን የሚደረግ ያሉት ጥረት ስጋት እንደፈጠረባቸው ጠቅሰዋል። እናት ፓርቲ የምንመካከረው አዲስ የእርስ በርስ ጦርነት ለማዋለድ አይደለም ሲል ሂደቱ ላይ ከፍተኛ ስጋት እንዳለው ሲገልጽ፣ የአማራ ብሔራዊ ንቅናቄ ተስተዋሉ ያላቸው ችግሮች ካልተስተካከሉ ከሂደቱ መውጣትን ጨምሮ ተገቢውን የፖለቲካ አቋም እንደሚወስድ አስጠንቅቋል። ነጻነትና እኩልነት ፓርቲ ደግሞ የተጀመረው ሀገራዊ ምክክር እንዲሳካ ሁሉም የበኩሉን ያበርክት የሚል ጥሪ አድርጓል። ከአዲስ አበባ ሰለሞን ሙጬ ዝርዝር ዘገባ አለው።
14: ሐምሌ 8 ቀን 2018 ዓመተ ምህረት በተጀመረው ሀገራዊ ምክክር በንቃት በመሳተፍ ላይ መሆኑን ትናንት የተጠቀሰው ነጻነትና እኩልነት ፓርቲ የተጀመረው ሀገራዊ ምክክር እንዲሳካ ሁሉም የበኩሉን ያበርክት የሚል ጥሪ አድርጓል። በምክክር ሂደቱ ከራስና ከራስ ቡድን ፍላጎት በላይ አገርንና ሕዝብን ያስቀደመ እይታ፣ ዝግጅትና ቅንነት ያስፈልጋል ያለው ነእፓ አልፎ አልፎ የምክክር ሂደቱን ሊያውኩ የሚችሉ አካሄዶችና ፍላጎቶች ሲከሰቱ ይስተዋላል ብሏል። ምክክሩ አላማ በትክክል ያሳካ ዘንድ ሂደቱ ገለልተኛና አካታች በሆነ መልኩ ሊካሄድ ይገባል ሲልም በምክክር ሂደቱ ያስተዋለውን ጠቅሷል። ፓርቲው የምክክር ሂደቱን ውጤታማ ለማድረግ የአንድ ወገን ፍላጎትን በሌሎች ላይ ለመጫን ከሚደረግ ካለው ሙከራ መራቅ፣ በቀጥታም ሆነ በተዘዋዋሪ በምክክር ሂደቱ ላይ አሉታዊ ተጽዕኖ ከሚያደርጉ አፍራሽ ያላቸው ተግባራት መቆጠብ ያስፈልጋል በሚል ስጋቱንም አጋርቷል። ፓርቲው ባወጣው መግለጫ ላይ ተጨማሪ ማብራሪያ እንዲሰጥ ጥረት ብናደርግም ለጊዜው አልተሳካም። በሌላ በኩል እናት ፓርቲ የምንመካከረው በብሔራዊ መግባባት አገርን ለማጽናት እንጂ የቡድን ፍላጎትንና የበላይነትን ለማንበርና ሌላ አዲስ የእርስ በርስ ጦርነት ለማዋለድ አይደለም ሲል ባወጣው መግለጫ በምክክር ሂደቱ ከፍተኛ ስጋት እንዳለው ገልጾ የመጨረሻ ያለውን ማሳሰቢያ ጭምር አንስቷል። በምክክሩ እየተሳተፈ የሚገኘው ፓርቲው አብዛኛው የምክክሩ ተሳታፊዎች የገዢው ፓርቲ አባላትና ደጋፊዎች እንደሆኑ፣ በሂደቱ ድምጾች እንዳይሰሙ መገደብ፣ የፍትሐዊነት፣ የገለልተኝነት፣ የግልጽነት ማነስ፣ በጸጥታ አካላት ታጅቦ መወያየት የሚሉ የጎሉ ችግሮችን ለስጋቱ ማሳያ አድርጓል። አዲስ አበባ ከተማን ለአንድ ቡድን ለማስረከብና አዲስ የጸብ ግንባር ለመቀስቀስም ጥረት መኖሩንም መታዘባቸውን የፓርቲው ፕሬዚዳንት ዶክተር ሰይፈ ስላሴ አያሌው ገልጸዋል።
1: ተገኘው የሚባሉ 4000 ሰዎች በምን አይነት መልኩ እንደመጡ ግልጽ አይደለም። ከፍተኛ ቁጥር ያላቸው የገዢው ፓርቲ እንትኖች እና አባላትና ደጋፊዎች ናቸው እዛ ጋር እንትን ያሉት። እዛ ውስጥ የተነሱት አጀንዳዎች በተለይ ዋነኞቹ ገዢው ፓርቲ በሚፈልገው አይነት መልኩ በሀገራዊ ምክክር ተደርጎባቸው የተደረጉ የሚባል ሽፋን ቅቡልነትና ህጋዊነትን ለማላበስ እየተደረገ ያለ መሆኑን የተረዳ ነው።
14: ሌላው ለምክክር ኮሚሽን ስጋቱን የገለጸው የአማራ ብሔራዊ ንቅናቄ ከምክክር ሂደቱ ተአማኒነት፣ አካታችነት፣ ገለልተኝነት፣ ፍትሐዊነትና ህጋዊ ተቀባይነት ላይ መሰረታዊ ያላቸው ጥያቄዎችን የሚያስነሱ ተደጋጋሚና የተደራጁ ያላቸው ክስተቶች መኖራቸውን ጠቅሶ ለኮሚሽኑ እርምት እንዲደረግ 3 ጊዜ ደብዳቤ መጻፉን ለዶች ብል አረጋግጧል። በጉዳዩ ላይ ግን ዝርዝር ማብራሪያ ለመስጠት እንደማይፈልግ ገልጾልናል። አብን ለምክክር ኮሚሽኑ በጻፈው ደብዳቤ ላይ በፌደራል ከተሞች በሀገር ግንባታና በመንግስት መዋቅር ዙሪያ ባሉ ቡድኖች ያልተመጣጠነ ውክልና መኖሩን፣ በጉባኤው ሐሳብን የመግለጽ የማስረዳትና የመሞገት እድል ስልታዊ ባለው መንገድ መገደቡ፣ በአዲስ አበባ ዙሪያም አንድ ወገን በተደራጀ የቁጥር ብልጫ ሌላውን በሚደፈጥጥበት የድምጽ ውድድር ሊስተናገድ አይገባም ሲል የአዲስ አበባን አጀንዳ ከዚህ በላይ ለማስኬድ መሞከሩም ሀገራችንን ካለችበት ችግር የባሰ ውጥረት ውስጥ የሚከት በመሆኑ በአስቸኳይ ንግግሩ እንዲቆምና አጀንዳው እንዲያርፍ ሲልም አሳስቧል። ሀገራዊ ምክክር ኮሚሽን ለተነሱት ጉዳዮች ምላሽ እንዲሰጥ ጥረት ብናደርግም ለጊዜው ኃላፊዎቹን ማግኘት አልቻልንም። ምክትል ዋና ኮሚሽነር ሂሩት ገብረስላሴ ሂደቱን በሚመለከት ቅሬታ ከልዩ ልዩ አካላት እየቀረበ መሆኑን ግን ዛሬ በሰጡት አጭር መግለጫ አረጋግጠዋል።
15: አንዳንድ ቅሬታ የሚያቀርቡ ግለሰቦችም ሆኑ ቡድኖች፣ የፖለቲካ ፓርቲዎች ያቀረቡትን ቅሬታዎች ባለን የቅሬታ ፍታት ስነስርዓት መሰረት ጉዳዩ እየተጠና ውሳኔ የምንሰጠው ይሆናል። እየተቀበልንም ነው፣ እየመረመርንም ነው፣ ውሳኔም እየሰጠን እንሄዳለን ማለት ነው።
14: 29 ቀናት ያስቆጠረው የሀገራዊ ምክክር ጉባኤ ሂደት በተለይ ለውዝግብና ለመግባባት ምክንያት ሆኖ ግን ለጥቂት ዓመታት ረገብ ብሎ የቆየውን የአዲስ አበባ ጉዳይ ዳግም የተካረረ አቋም የሚራመድበት መልክ እንዲይዝና በሁለት ጎራ ተጨማሪ ውዝግብ እንዲነሳ ምክንያት ሆኖ ተስተውሏል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
3: በሰሜን ኢትዮጵያ የትግራይ ክልልና አፋር ክልል አዋሳኞች አካባቢ ወታደራዊ እንቅስቃሴዎች መጠናከራቸውን ነዋሪዎች ገለጹ። በአካባቢው ላይ ያጠላው የጦርነት ስጋት ነዋሪዎች እንዳይረጋጉ በማድረጉ ከቀያቸው እየሸሹ ስለመሆናቸውም እየተነገረ ነው። ስዩም ጌቱ ከአዲስ አበባ ዘገባ አለው።
16: አስተያየታቸውን ለዶቼ ቬለ የሰጡ የአፋር ክልል ዞን 4 ያለው ወረዳ ነዋሪ በሁለቱ ክልሎች አስተዳደራዊ ወሰን አካባቢ አሁን ያጠላው ስጋትና የሰራዊት እንቅስቃሴ መኖሩን ገልጸዋል። ያንማኙ የአካባቢው ነዋሪ እንደሚሉት
17: እመቱም እዛ ደንበር ላይ ናይናችሁ፣ እኛም እዚህ ደንበር ላይ አብረን እየተያየን ነው ማለት ነው። ማለት ከህወሓት ጋር ማለት አሁን እዚህ ደንበር ከነሱና ከኛ መሃል ያው ቢሶበር የሚባል አለ። ቢሶበር በጣም ቅርብ ነው፣ ወደ 30-20 ኪሎ ሜትር ነው ከኛና ከነሱ መሃል 10 ኪሎ ሜትር መንደሩ እዛ ነው። 10 ኪሎ ሜትር እነሱ ግን ቅርብ ናቸው፣ ይተያያሉ። የዚህኛው ጦርነት እነዛና ጦርነት ማለት ይተያያሉ። እንቅስቃሴ ማለት እስካሁን ጦርነት አልተከፈተም፣ ግን ይተያያሉ በርቀት ማለት ሁላችሁም ቦታ ይዘው እነዚህም ቦታ ይዘዋል፣ እነዛም ቦታ ይዘዋል ማለት ሁሉም ያው እየተደራጀ ነው። ያው እስካሁን በጦርነቱ ድምፅ ባይሰማም ዝግጅነት አለ። ያው ነገ ዛሬ እየተባለ መቼ እንደሆነ አይታወቅም፣ ያው ዝግጅቱ አለ።
16: የያሎ ወረዳው አስተያየት ሰጪ አክለውም እስካሁን በዚህ መስመር የድምፅ ባይሰማም በሚደረገው ወታደራዊ እንቅስቃሴና ዝግጅት ስጋት የገባቸው የአካባቢው ማህበረሰብ ቀያቸውን ለቀው ወደ ሌላ ቦታ መሸሸጋቸውንም አመልክተዋል።
17: ምንም እስካሁን ማለት በዚህ በኩል ግጭት ሄለም፣ ያው ዝግጅት ብቻላለው። ከዛ ውጭ ምንም እንትን ያለ የለም። ወደ እነሱም አልፎ አልተጠጉም ማለት መከላከሎቹ አልፎ ወደ እነሱ አልተጠጉም። እነዛም ደግሞ ወደ ታች የመጡ ነገር የለም እስካሁን። ከዚህ በኋላ የሚሆነውን ያው ጊዜ ፈርደዋል ማለት ነው። ማለት ዝግጅነቱ ወደ መሀል ነው። አሁን እዚህ ያለንበት ቦታ ላይ በጣም ቀጠና መሀል ላይ ያ እነሱም ከባድ መሳሪያ አላቸው፣ እነዚህም አላቸው። መሀል ላይ ያለው ያሉ ሰው በጣም ስጋት ላይ ናቸው። ማለት ከሁለት መሀል ያሉ መንደርተኞች ማሰፈርተኛ ስለሆኑ ህብረተሰቡ በጣም ተጨንቀዋል። ማለት ማተም ሊበሳለ መተኘት አይችል። ያው ጦርነቱ ባይጀመርም ስጋት አለ ማለት የተወሰኑ ሰዎች ደግሞ ወደ ታች ሄደዋል። ማለት ከለቀቁ ሳምንታቸው ብዙ ሰዎች አሉ።
16: ወደ ታች ስሉኝ ወዴት?
17: ጦርነቱ በማይሰማ ራቅ ብሎ ማለት ነው። አሁን ከኛ ካለንበት ቀጠና ለቀው ማለት ነው ከሰፈራቸው ወደ ታች ሄደዋል። ዋልዕ የሚባል አካባቢ
16: እንደ አፋር ክልል ዞን 4 ያለ ወረዳ አስተያየት ሰጪው ይህ ቦታ ከዚህ በፊት በ2013 ዓ.ም በነበረው የሰሜን ኢትዮጵያ ጦርነት ወቅትም አንዱ የጦርነት ግንባር ሆኖ ከፍተኛ ውድመት ከደረሰባቸው ስፍራዎች ይጠቀሳል። አሁን የጦርነት ዝግጅት እየተደረገበት ከሚገኘው ከዚህ ስፍራ በተጨማሪ በክልሉ ዞን 2 መጋሌ አካባቢም አልፎ አልፎ በሁለቱ በሁለቱም በኩል ያሉ ኃይሎች መሳረ ስታቆሱ እንደሚሰማም ገልጸዋል።
17: አሁን እኛና አሁን መጋሌዎች አለ በመጋሌ በኩልም ከኛና ከመጋሌ መሃል 7 ኪሎ ሜትር ይርቃል እዛም አለ ታራመረት ይባላል ከትግራይ የወጡ አሉ እዛ ድንበር ላይ አሉ ከኛ ይርቃል ቢያንስ እዛ ድንበር ነው የነሱ አዋሳይ ቦታ ነው።
16: ካፋር ክልል ዞን 2 መጋሌ ከተማ አስተያየታቸውን የሰጡን ሌላው የአይንማኝ በፊናቸው አሁን ላይ በአካባቢው ላይ ባጠላው የጦርነት ስጋት የተነሳ ማህበረሰቡ ገበያ እንኳን ለመቀመጥ ስጋት ይዞታል ብለዋልም።
17: ተራራ አከግብ ነው ያለው ተራራው ደግሞ ማህል ከትግራይና ከአፋር ማህልኛው ተራራ ናት ያ ተራራ ተይዞ ነው ያለው እነሱ
16: በማን
17: ህወሓት ማለት ነው። እና ደግሞ አሁን ለምሳሌ ከተራራ ከተተኮሰ ግድባ ያለው ሰው እንዳለ መጠረፍ ይችላል እነሱ ደግሞ ትራንስፖርትም በጣም ውድ ስለሆነ ይሄሩ እንደገዛ ሰው የለም ካሬ ምናምን የለም እና ለዛ በጣም አርበተገሩ በጣም እየተሰቃየ ነው ያለው ካራ ምረትና ከነሱ አሁን ባለፈው ከሶስት ቀን በቅናት በፊት ማለት ነው
16: በሰሜን ኢትዮጵያ እያጠላ ባለው የጦርነት ስጋት ላይ በዚህ ሳምንት መጀመሪያ ፌደራል መንግስት የድሮን ጥቃት ማድረስን ጨምሮ የጦርነት ዘመቻውን እያጠናከረ ወታደሮችንም እያስጠጋ ነው ሲል የትግራይ ክልል በመግለጫ ቢያስታውቅም የፌደራል መንግስት ግን እስካሁን በይፋ ያለው ነገር አልተሰማም። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
3: ኢትዮጵያና ዜጎቻቸውን ከግዛቷ ያሰጡ ሌሎች ሀገራት ፍልሰተኞቹን በጊዜያዊ ቦታ ለማቆየትና ለማጓጓዝ ያወጣሁትን ወጪ ክፈሉኝ ስትል ደቡብ አፍሪካ ጥያቄ አቀረበች። አንድ አንጋፋ የፍልሰት ጉዳዮች መምህርና ተንታኝ በበኩላቸው በመጤጠል እንቅስቃሴ ምክንያት ዜጎቻቸው የተፈናቀሉ ሀገራትን ክፍያ መጠየቅ በሰው ቁስል እንጨት እንደመስደድ ይቆጠራል ሲሉ ለዶች በለ ተናግረዋል። የኢትዮጵያ መንግስት እስካሁን በዚህ የክፍያ ጥያቄ ላይ ያወጣው መግለጫም ይሁን የሰጠው አስተያየት የለም። ከአዲስ አበባ እስክንድር ፍሬው ዝርዝር ዘገባ ልኮልናል።
18: ፕሪቶሪያ ጥያቄውን ያቀረበችው ህገወጥ ፍልሰትን በመቃወም በሚል በሀገሪቱ የተካሄደውን ሰልፍና የተፈጸሙ ጥቃቶችን ተከትሎ ከ80 ሺህ የሚበልጡ ፍልሰተኞችን ካባረረች ወይም ወደ ሀገራቸው እንዲመለሱ ካደረገች በኋላ ነው። ፍልሰተኞቹን በጊዜያዊ ቦታዎች ለማቆየት ከነበሩባቸው የተለያዩ የሀገሪቱ አካባቢዎችም ወደ አውሮፕላን ማረፊያዎችና መሰል መነሻ ስፍራዎች ለማጓጓዝ ከፍተኛ ወጪ አውጥቻለሁ ብላለች ደቡብ አፍሪካ። ኤስኤቢሲ በተባለው የሀገሪቱ የቴሌቪዥን ጣቢያ የተጠቀሱት የደቡብ አፍሪካ የሀገር ውስጥ ጉዳይ መምሪያ ዋና ዳይሬክተር ቶሚ ማክሆዴ ለፓርላማ ኮሚቴ እንደተናገሩት ፕሪቶሪያ ወደ ሀገራቸው መመለስ የፈለጉ ፍልሰተኞችን በጊዜያዊ ቦታ ለማቆየትና ለማጓጓዝ ወደ 18 ሚሊዮን ዶላር ወጪ አድርጋለች። ኢትዮጵያን ጨምሮ ዜጎቻቸውን ያስወጡ ሀገራት ክፍያ እንዲፈጽሙ እንደሚጠበቅም ዋና ዳይሬክተሩ ተናግረዋል።
19: We've also written to the government of Malawi and of course the embassies of Nigeria and Ethiopia.
18: ይህንን ወጪ እንዲከፍሉና እንዲተኩ የሚጠይቅ ደብዳቤ በውጭ ጉዳይ ሚኒስቴር መስሪያ ቤታችን በኩል ለማላዊ መንግስትና ደግሞም ለናይጄሪያና ለኢትዮጵያ ኤምባሲው ይጽፈናል። እና ከነዚያ መንግስታት ምላሽ እየጠበቅን ነው።
19: And we anticipating responses from those governments.
18: ደብዳቤ ተጻፈላቸው ከተባሉት አካላት አንዱ የሆነው የኢትዮጵያ መንግስት እስካሁን በዚህ ጥያቄ ላይ ያወጣው መግለጫም ይሁን የሰጠው አስተያየት የለም። የውጭ ጉዳይ ሚኒስቴርን ምላሽ ለማካተት ያደረግነው ጥረትም ለጊዜው አልተሳካም። ዶቼ ቬለ ያነጋገራቸው አንድ አንጋፋ የፍልሰት ጉዳዮች መምህርና ተንታኝ ግን በደቡብ አፍሪካ የቀረበውን ጥያቄ ተችተዋል። በእንግሊዙ ኦክስፎርድ ዩኒቨርሲቲ የፍልሰትና የልማት መምህር እንደዚሁም በደቡብ አፍሪካ ጆሃንስበርግ በሚገኘው ዊትስ ዩኒቨርሲቲ የምርምር መምህር የሆኑት ፕሮፌሰር ሎረን ላንዳው እንደሚሉት ጥያቄው በፍልሰተኞች ላይ ተጨማሪ በደል እንደመፈጸም የሚቆጠር ነው።
20: I feel that it's a bit like it's adding insult to injury. On the end of a massive xenophobic mobilization.
18: ያቄው በሰው ቁስል ላይ እንጨት እንደመስደድ ሆኖ ይስማኛል። በመቶ ሺዎች የሚቆጠሩ ዜጎች ከተፈናቀሉበት ከፍተኛ መጤጠል እንቅስቃሴ በኋላ የነዚያ የተፈናቀሉ ዜጎች ሀገራት ክፍያ እንዲፈጽሙ መጠየቅ ትርጉም አልባና ክብረ ነክ ተግባር ነው።
20: It's an absurd and insulting act.
18: ደቡብ አፍሪካ የክፍያ ጥያቄ ያቀረበችው በሀገሪቱ በቀጠለው መጤጠል እንቅስቃሴ ምክንያት በፕሪቶሪያና በቀረው የሀገሪቱ ክፍል መካከል ከፍተኛ ክፍተት መፈጠሩ እየተነገረ ባለበት ወቅት ነው። የደቡብ አፍሪካ ባለስልጣናት ያቀረቡት የክፍያ ጥያቄም ሀገሪቱ ከሌሎች አፍሪካውያን ጋር ያላትን ግንኙነት ይበልጥ የሚያወሳስብ መሆኑን ፕሮፌሰር ላንዳው ተናግረዋል።
20: I don't believe they expect to be paid. I think it is a way of sending a message to these other countries.
18: ይከፈለናል ብለው ይጠብቃሉ ብያላምንም። የቀረበው ጥያቄ ለነዚህ ሀገራት መልእክት የማስተላለፊያ መንገድ ይመስለኛል እና ያ መልእክት ሀገራቱን የሚያስቆጣ መልእክት ነው የሚሆነው። ደቡብ አፍሪካ ከነዚህ ሀገራትና በቀጠናው ካሉት ሌሎች ሀገራት ጋር ያላት ግንኙነት በመጠጠል እንቅስቃሴውና በሀገሪቱ መንግስት ያለፉ ተግባራት ምክንያት ተጎድቷል እና ይህ እነዚያን ውጥረቶች የሚያባብስ ብቻ ነው የሚሆነው። ዜጎቻቸውን ከደቡብ አፍሪካ ያስወጡ ሀገራት ለክፍያው ጥያቄ ይፋ የምላሽ ባለመስጠታቸው ዝርዝር ጉዳዮችን ማወቅ አልተቻለም። ፕሮፌሰር ላንዳው እንዳሉትም በሀገራቱ መካከል የተደረገ ስምምነት ስለመኖሩ አሁንም ግልጽ አይደለም።
20: In some instances, if you deport someone to a Nigeria or a Malawi,
18: በአንዳንድ ሁኔታዎች አንድን ሰው ወደ ናይጄሪያ ወይም ማላዊ ካባረርክ ወጪውን ሀገራቱ እንደሚጋሩ የቅድሚያ ስምምነት ይኖራል። በአብዛኛው ሁኔታ ግን የውስጥ ህጎችን ተግባራዊ በማድረግ ክፍያ መፈጸም ሰዎችን የሚያባረረው ሀገር ኃላፊነት ነው። ይሄኛው እንደ ተምሳሌታዊ እንዲሆን የታሰበ ይመስለኛል። የደቡብ አፍሪካ የውጭ ጉዳይ መስሪያ ቤት ባለፈው ወር መጨረሻ ባወጣው መግለጫ ፕሪቶሪያ ካንዳንድ የምዕራብ አፍሪካ ሀገራት ጋር የተፈጠረውን ልዩነት በንቃት ለመፍታት ቁርጠኛ መሆኗን አስታውቋል። ፕሮፌሰር ላንዳው እንደሚሉት አሁን የቀረበው የክፍያ ጥያቄ ይሄንን ጥረትም ትርጉም የሚያሳጣ ነው። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
3: አድማጮች፣ በዚሁ የምሽቱ የዜና መጽሔት ጥንቅር አበቃ። የምትከታተሉት ቦን ከተማ ከሚገኘው ዶቼ ቬለ የሚተላለፈውን የአንድ ሰዓት ስርጭት ነው። ወደ ሳምንታዊ መሰናዶ ነው የምንሻገረው። አሁን የዛሬው የባህል መድረክ መሰናዶ በመጽሐፍት ህትመት ዋጋና የኢትዮጵያን የንባብ ባህል ይመለከታል። መሰናዶን ያጠናቀረው የአዲስ አበባ ወኪላችን ሰለሞን ሙጬ ነው። አብረን እንከታተለው።
0: የባህል መድረክ።
21: እንደምን ሰነበታችሁ አድማጮች። በዛሬው የባህል መድረክ ዝግጅት ላይ ሰለሞን ሙጬ ተሰይሜያለሁ። ላፍታ አብረን ቆይታ እናድርግ። ማንበብ እጅግ ደግ ነገር ነው የሚሉት ደራሲ ከበደ ሚካኤል ትምህርት የሚል ንዑስ ርዕስ በሰጡት በታሪክና ምሳሌ ሶስተኛ መጽሐፋቸው ማንበብ የሚያውቅ ተራራን እንደሚወጣ ሰው ነው የሚል ሐሳብ አስቀምጠዋል። ቀጥለውም ማራለሁ ብሎ ዘወትር ማንበብ እለት እለት ወደ ከፍታ እንደመውጣት ያህል ነውና ብዙዎችን ነገሮች እንደማየት ነው ይላሉ። ደራሲው በዚህ መጣጥፋቸው ልጅ ለወላጆቹ፣ ህዝብ ለአገሩና ለመንግስቱ፣ ባለትዳር ለትዳሩ፣ ወታደር ለሰንደቅ ዓላማው፣ ሰውም ለገዛ ራሱና ለባልንጀራው ሊፈጽመው የሚገባውን የሚያስተምሩ ብዙ ከፍ ያለ ትምህርት የሚገኝባቸው የከበሩ መጻሕፍት አሉ ብለው ጽፈዋል። የአንድ ማህበረሰብ የማንበብ ባህል የውቀት የትምህርትና የኢኮኖሚ እድገቱ ግልጽ መገለጫዎች ማያ አንዱ መስታወት ነው ይባላል። በእነዚህ መለኪያዎች ሲታይ የኢትዮጵያ የንባብ ባህል እንበለው ለማድ ከባድ ፈተና ላይ ያለ ሳይሆንም አይቀርም። መጽሐፍትን መጽሔቶችንና ጋዜጦችን የማንበብ ልማድ በህብረተሰቡ ዘንድ ጠንካራ መሰረት ይዟል ይል ዘንድ ማን አለ ነው ጥያቄው። መደበኛው ትምህርት ብዙውን ጊዜ የሚያተኩረው የእድሜ ልክ የመጠየቅና የእውቀት ፍለጋ ባህልን ከማዳበርና ከማስረጽ አንጻር ሳይሆን የምስክር ወረቀቶችን በማግኘት ላይ ያነጣጠረ ይመስላል የሚሉ ትችቶችና ወቀሳዎች በተደጋጋሚ ይነሳሉ። እውነተኛ የሰለጠነ ማህበረሰብ የሚገነባው ደግሞ በትምህርት ተቋማት ምረቃ ማግስት ብቻ ነውን ብሎ አንድ ሰው ተጠይቅ ቢያነሳ ተገቢ የሚሆነውም ለዚህ ነው። እንዲህ ያለው ማንጸሪያ የአገሩንና የህዝቡን እርምጃ ጉዞ ብሎም የትናንትና የጋራ መስተጋብሩን የዛሬ ቅኝቱንና የነገ መዳረሻውን ጠቋሚ ነውና ነው። ጠንካራ የማንበብ ባህል ከሌለ እውቀት የተገደበ ይሆናል። ሂሳዊ አስተሳሰብም ይዳከማል። እድገትም አስቸጋሪና በፈተና የተሞላም ይሆናል። ደራሲና ሀያሲ ኃይለ መለኮት መዋል ከአንጋፋ የኢትዮጵያ ደራሲያን መካከል አንደኛው ናቸው። የኢትዮጵያን የንባብ ባህል በደምሳሳው ሳይሆን በኑሮ ከተገነዘቡት ሰዎች መካከል አንዱ ናቸውና ይህንኑ ጉዳይ ጠይቀናቸዋል።
22: ባለፉት 40ና 50 ዓመታት ወይም ከዛው ለበለጠ ጊዜ ከተማሪነት ጊዜ ጀምሬ አውቀዋለሁኝ። ስታዘብም አንባቢንም ሳጤን ከጊዜ ወደ ጊዜ ያድጋሉ አያድግም የሚለውን በልዩ ጥናት እንኳ መልክ ባይሆን በልማዳዊ ባህሪው ስመለከተው በመጀመሪያ ደረጃ የንባብ ባህል የለንም። ይሄ በቅድሚያ መታወቅ አለበት። የንባብ ባህላችን አድጓል ወይ የሚሉ አሉ። ሲኖርህ ነው አደገ የምትለው አደለ? ህፃን ከተወለደ አደለ ልጅ አደገው የምትለው? የኛ አልነበረንም የንባብ ባህል። የንባብ ባህላችን ያለውና የተመሰረተው በሃይማኖት መጽሐፍት ላይ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሃይማኖት መጽሐፍት አሏት። የሃይማኖት መጽሐፍት ትደርሳለች፣ አስተምህሮ ታበረክትበታለች። በእስልምና ሃይማኖትም እንደዚሁ የተለያዩ መጽሐፍት አሉ። እነዚያ ግን በሃይማኖት ጉዳይ ዙሪያ ብቻ ያሉ እንጂ ይሄ ሌላው ዓለም እንዳለው አይነት የልብ ወለድ ድርሰቶች ማለት ኖቭል ኖቬላ ከሱ አነስ ያለ ወይም ደግሞ እንደዛ ያሉ ከዛም አልፎ ተርፎ ደግሞ በመጽሔትና በጋዜጣ ዓለም በሌሎች የጥናት ዓለም ውስጥ ይህን ያህል ሊጠቀስ የሚችል ጉልህ ስፍራ የለንም። ተማሪ በነበርኩበት ጊዜ 25 ሚሊዮን ህዝብ አላት ነበር የሚባለው። ከዛን ጊዜ ጀምሮ የመጡ አንዳንድ ትልልቅ ደራሲያን የጻፏቸው መጽሐፍት አሉ። እነኚህ ግን የኢትዮጵያን ስነ ጽሁፍ መሰረት ሊሆኑ ይችላሉ። አሳድገውታል፣ አምጥቀውታል ብለን ለመናገር ግን የሚያስችለን አቅም አይደለም ያለን። በተለይ በዘመነ ደርግ ኩራዝ የሚባል አሳታሚ ድርጅት ነበረ፣ የኢትዮጵያ መጽሐፍ ድርጅት የሚባል ነበር። መርጠው መጽሐፍትን ለአንባቢያን ያደርሱ ነበረ። 5000 መጽሐፍ፣ 10000 መጽሐፍ፣ 20000 መጽሐፍ፣ እስከ 40000 እና ከዛም በላይ መጽሐፍት ይታተሙ ነበረ። ይሄ የአንባቢ ቁጥር መበርከቱንና መብዛቱን ነው የምትመለከተው። በዚያ ደረጃ ቀጥሎ ቢሆን ኖሮ ባህል እየሆነ ይሄዳል።
21: ማንበብ የሰው ልጅ አእምሮ ይነቃቃ ዘንድ ቀሰስተኛ ብዮት ነው። ማንኛውም ታላቅ ስልጣኔ ከድንጋይ የተሰሩ ሐውልቶችን ከመገንባቱ በፊት በአእምሮዎች ውስጥ ተቀርጸዋል። የሚያነብ ማህበረሰብ መረጃዎችን ብቻም አይሰበስብም፣ ይልቁንም የመጠየቅ የማመዛዝና የተሻለ የወደፊት ጊዜን የመገመት ድፍረትንም ያዳብራል። መጽሐፍት በልማድ የተወረሱ እምነቶችና የኑሮ ብሂሎችን ይፈታተናሉ። ሳይጠየቁ ሲተገበሩ የቆዩ ልማዶችንም ያጋልጣሉ። ንባብ በገጸ ባህሪ ውስጥ የሚሳሉ እኩይና ሰናይ፣ ደፋርና ፈሪ፣ ለጋስና ንፉግ ስብዕናዎችንና ተግባርና ድርጊታቸውንም ይስላሉ። በውኑ ዓለም ብርቅዬ የሆኑ ፈላስፎች ጥልቅ ሐሳብ አዋላጅ የሥርዓተ ማኅበር ብልሽት መንገድ ቀያሾች ጋርም በእጅጉ ያወዳጃል። በፍላጎት የተመሰረተና ጥልቀት ያለው ንባብ በተደራጀ ስነዳ የሰዎችን የረጅም ጊዜ የህይወት ዘመን ልምድ ውስብስብ መልክ ያለው ታሪክም እንድናገኝ ያስችላሉ።
22: አንድን ህዝብ በስልጣኔ አሳድገዋለሁ፣ በእውቀት እንዲፋፋ አድርገዋለሁ፣ ኑሮው እንዲያድግለት አድርጋለሁ ካልክ የቅድሚያ ተግባር መሆን ያለበት ህዝብን ማስተማር ነው። ያልተማረ ህዝብ ድቅድቅ ጨለማ ውስጥ እንዳለ ነው የሚቆጠረው። አይንህን አሁን በጨርቅ አፍኜ ብልቅ ወዴት ትሄዳለህ? ትጋጫለህ፣ ትወድቃለህ፣ ትንሸራተታለህ። ተጨማሪ ብርሃን ከሰጠሁህ ግን ይበልጥ ታያለህ፣ ዙሪያውን ታየዋለህ። አንድ አይኑ የደከመ ሽማግሌና አንድ ወጣት የ25 ዓመት 30 ዓመት ወጣት እኩል አያዩም። በአይን ድክመት የተነሳ ልክ ያላነበበ ህዝብ አይኑ እንደደከመው ሽማግሌ አይነት ነው። ያነበበ ህዝብ ደግሞ ብርሃን ይሄ ባውዛ የምትለው የለም አካባቢውን የሚያወራ ይሄ ምንድን ነው የሚያበራ እንደሱ አይነት ሆኖ ነው የሚቆጠረው። የዓለም ህዝብ እንደተራመደው በስልጣኔ እንድናድግ ከተፈለገ ባለን ባህላዊ ስልጣኔ፣ ባህል ራሱ ስልጣኔ ነው፣ ስነ ምግባር ስልጣኔ ነው። ያ ስልጣኔ ስር ሰዶ እንዲበቅልና እንዲስፋፋ እንዲንሰራፋ ከተፈለገ ንባብ የዘወትር ከልማድ አልፎ ባህል መሆን አለበት።
21: በጋዜጠኛ ብንያም ከበደ ከስምንት ዓመታት በፊት የተጀመረው ንባብ ለህይወት የንባብ ሳምንትና የመጽሐፍት አውደ ርዕይ ክረምት በገባ ወቅት ሁሉ አዲስ አበባ ውስጥ በኤግዚቢሽን ማዕከል መዘጋጀቱን ቀጥሏል። ስምንተኛው ዙርም ባሳለፍነው ሳምንት ከሐምሌ 23 ቀን 2018 ዓ.ም ጀምሮ ለአራት ቀናት በልዩ ልዩ ዝግጅቶች ተዋዝቶ ቀርቧል። ደራሲያን፣ አንባቢያን፣ አሳታሚዎች፣ አከፋፋዮችና የሥነ ጽሑፍ ወዳጆች በአንድ ስፍራ ተሰባስበው ነበር። እንዲህ ያለው መገናኘት ከገበያው የጠፉ መጽሐፍትንም ለማግኘትና ለመሸመት ሰፊ ድል የሚሰጡ ጭምር ናቸው።
2: የጠፉ መጽሐፍቶችን በተለይ የሚይዙ ነጋዴዎችን የምናገኝባቸው አማራጮችን በደንብ እናገኛለን ና እንደዚህ አይነት ኤግዚቢሽኖች አንደኛው ጥቅማቸው እሱም ነው። ከሁሉ በላይ ምናት ሌሎችን መደብሮች ላይ እየሄድን እናገኛቸዋለን።
21: በዚህ ዓመታዊ የመጽሐፍት አውደ ርዕይ አንድ ከእስከ ዛሬው ለየት ያለ ዝግጅት ተደርጓል። ይህም በማረሚያ ቤቶች ውስጥ በንባብ ራሳቸውን አንጸው የባህሪ ለውጥ ማምጣታቸው ተመስክሮላቸው ያንን ልምዳቸውንና ንባብ በሕይወታቸው ላይ የሰጣቸውን ተስፋ ለማካፈል የማረሚያ ቤት መለያቸው እንደለበሱ የታደሙ ሰዎች መገኘታቸው ነበር። ንባብ በሕይወት ውስጥ ተስፋ ቀጣይ ሆኖልኛል ያለች ሴት ታራሚ ከመድረኩ ቆማ ስትናገር፣ እውቅ ደራሲያን፣ ገጣሚያንና ጸሐፊያን በግርምትና በደስታ ስሜት ያጨበጭቡላት ነበር። የብዙ ታዳሚያን ስሜትንም ቆንጥጦ የመያዝ አቅም እንዳዳበረች ይኸው የመጽሐፍት ማንበብ ልማዷ ስብዕና እንደገነባላት ምስክር ሆኗል።
4: ቀድሞ የማንበብ ልምድ አልነበረኝም፣ ግን እስር ቤት ከገባሁ በኋላ ማንበብ ከለወጣቸው ሰዎች መካከል አንዷ እንደሆንኩ አምናለሁ። ማንበብ ካደረገልኝ ነገር መካከል አንደኛው ተስፋ እንዳልቆርጥ አድርጎኛል። ሁለተኛው ደግሞ የሰዎችን ዋጋ እንድረዳ አድርጎኛል። በህይወቴ በጣም ተስፋ ቆርጬ ነበር። ለምንድን ነው እግዚአብሔር እኔ ይሄን ያክል የሚፈትነኝ? ለምን የዚህን ያክል እኔ ሰው አይደለሁም? እኔ የተሻለ ነገር አይገባኝም? ውጭ አግብቶ ያው ሁሉ ነገር ያው ሁሉ ጠውር ሳያንስ አሁን ደግሞ ማረሚያ ቤት ገባሁ ምናምን ብዬ በቃ እዚህ በኋላ ምንም ተስፋ የለኝም፣ ምንም ህይወት የለኝም ብዬ አስብ ነበረ። እና ግን ከዛ መካከል አንድ መጽሐፍ አግኝቼ ተስፋ እንዲኖረኝ እንዲስራና ያደረገ መጽሐፍ በዳግማዊ አሰፋ የተጻፈ አዲስ ህይወት የሚል መጽሐፍ ነው። እና አዲስ ህይወትን በማነብበት ሰዓት መግቢያው አካባቢ መስለኛል፣ የመጀመሪያው ገጽ አካባቢ ላይ ምናልባት ይህን መጽሐፍ በምታነቡበት ሰዓት ቢዝነሳችሁ ከስሮ ሊሆን ይችላል፣ ወይም ደግሞ በህይወት የተለያየ ውጣ ውረድ ፈተና ውስጥ ልትኖሩ ትችላላችሁ፣ ወይም ደግሞ በትዳራችሁ አለመግባባት ተፈጥሮ ምናልባት መጠጥን መደበቂያ አድርጋችሁ በመጠጥ ውስጥ ተደግፋችሁ ልትኖሩ ትችላላችሁ። እንግዲያውስ ምንም አይነት ውሳኔ ከመወሰናችሁ በፊት አንድ ጊዜ ቆም ብላችሁ ይህን መጽሐፍ አንብቡት። ይህን መጽሐፍ ካነበባችሁ በኋላ የትኛውን ውሳኔ ልትወስኑ ትችላላችሁ። እኔ ይህን መጽሐፍ በምጽፍበት ጊዜ መቆም፣ መራመድ፣ መናገር አልችልም ነበር። ሌላው ይቅር፣ በቀኝ ጎኔ ከተተኛው በግራ ጎኔ መዛወር አልችልም ነበረ። ግን ይህን መጽሐፍ በዛ ሁኔታ ውስጥ ሁኜ ነው የጻፍኩት። ምናልባት እናንተ ከኔ በተሻለ ሁኔታ ውስጥ ነው ያላችሁ፣ ግን ደግሞ ይላል ግን ደግሞ በዛ አይነት ሁኔታ ውስጥ እንኳን ብትኖሩ ያ ነገር ለእናንተ ብቻ የተሰጠ እንዳልሆነ እንድታውቁ ፈልጋለሁ ይላል። እና ከዛ በኋላ ይሄ መጽሐፍ ለእኔ ትልቅ ተስፋ ሰጠኝ። ከዛ በዚህ ማረሚያ ቤት በምቆይበት ጊዜ ውስጥ ምን ማድረግ ነው ያለብኝ? ጌት ብላን አወጣው። ትምህርቴን ከአስረኛ ክፍል ነበር ያቆምኩት። 11 እና 12 ተማርኩኝ። አሁን የ12ኛ ክፍል ኢንትራንስ ፈተና ወስጄ ከውጤት በመጠባበቅ ላይ ነኝ።
21: የመጽሐፍት ገጾች ከወረቀትና ቀለም ይዘጋጁ እንጂ ውስጣቸው ብርሃን አለው። በዚህ ወቅት በኢትዮጵያ የመጽሐፍት ዓለም ውስጥ ግን አንድም የወረቀት ዋጋ ማሻቀብ፣ ይህንን ተከትሎ ማተሚያ ቤቶች የሚጠይቁት የማሳተሚያ ገንዘብ መናር ጸሐፍትንም መጽሐፍቱንም ገዝቶ የሚያነባቸውንም ሰው እየፈተኑት ነው። ደራሲ ኃይለ መለኮት መዋል ይህንን በግልጽ አጫውቶናል።
22: ቴክኖሎጂው አለን፣ በዓለም ላይ ያለው ቴክኖሎጂ እኛም ሀገር አለ፣ ይሄ ማተሚያው አለ። የሚጽፉ ሰዎች አሁን አሉ፣ የሚነግዱ ነጋዴዎች አሁን አሉ። ግን የመጽሐፉ ህትመት ዋጋ ከጊዜ ወደ ጊዜ እየናረ በሚሄዱ ምክንያት የተነሳ ዛሬ 20 ሺህ በህልምህም ማየት የለብህም። የኔ አይነቱ ደራሲ ወይም ደግሞ ከእኔ በታች ያሉት ወጣት ደራሲያት አያልሙትም። 10 ሺህም የለም። በጣም የታወቀና በህብረተሰቡ ዘንድ የእሱ መጽሐፍ ወጣ እንዴ የሚባል ሰው ካለ ምናልባት 5 ሺህ ሊታተም ይችላል፣ 3 ሺህ ሊታተም ይችላል። በተረፈ ይሄ አብዛኛው ወጣት ደራሲ 1 ሺህ ነው የሚያሳትመው። ስለዚህ ያች 1 ሺህ መጽሐፍ ትታተማለች። ከዛ በፌስቡኩ ተብሎ በምኑ በጓደኛ በስልኩ በምኑ በቴሌግራም ሁሉ አስተዋውቀህ 500 ሰው ጠርተህ እንደሆነ 150 ከመጣልህ እልል ነው። ከነዛ ሰዎች ደግሞ የመጽሐፉ ዋጋ ህትመት የህትመቱ ዋጋ ከፍ በማለቱ የተነሳ 600 ብር 700 ብር ሲያወጣ እጅግ በናረ እና ወይም ደግሞ አስከፊ በሆነ የኑሮ ሁኔታ ውስጥ የሚኖር አንድ ሰው እያየው ያልፋል ብሎ ከውስጡ ጋር ይችን ገንዘብ አሁን እዚህ ላይ 600 700 ብር ከፍዬ ስገዛ ይልና ትዳሩ ይታየዋል፣ ኑሮ ይታየዋል። ይሄ መጽሐፍ አሁን ዋጋው ፍትሐዊ ቢሆን ፍትሐዊ ስልህ ዝቅ ያለ ቢሆን ኖሮ አንድ ሰው በ200 ብር በ250 ብር መጽሐፍ ቢገዛ 2-3 መጽሐፍ ይገዛል። እንኳንና ለሱ ለልጁም ለጎረቤቱም ሊተርፍ ይችላል። ስለዚህ የህትመት ዋጋ መናር እጅግ በጣም ሊታሰብበት ይገባል።
21: አድማጮች፣ ከመሰነባበታችን በፊት ጥቂት ጥያቄዎችን እናንሳ። አንድ ሀገር ህዝቡ ማንበብ ቢያቆም ምን አይነት የወደፊት ህይወት ሊገነባ ይችላል? አንድ ማህበረሰብ መጽሐፍ ካቆመ ለሚቀጥለው ትውልድ ምን ጥበብ ሊያስተላልፍለትስ ይችላል? መጽሐፍት ከየቤቶች ከየቤተ መጽሐፍትና ከመማሪያ ክፍሎች ቢጠፉ ምን አይነት ስልጣኔ ሊጸና ይችላል? እንዲህ ያለው ጥያቄ የደራሲያኑም ጭምር ነው። ዝግጅታችንን በዚህ እንቋጨው። ሊቁ እጓለ ገብረ ዮሐንስ የከፍተኛ ትምህርት ዘይቤ በተባለው መጽሐፋቸው የተማረው ሰው ከለዘበው ከለሰለሰው መንፈሱ መልካም ጽጌያትንና ፍሬያትን ያስገኛል። በጥበብ ረገድ ጣዕመ ዝማሬን፣ ስነ ጽሑፍን፣ ስነ ስዕልን፣ ስነ ሕንፃንና ሌሎችንም ረቂቃን ፍጥረታቶችንም ያስገኛል። በእውቀት በሳይንስ ረገድ ደግሞ የሩቁና የቅርቡን ዓለም መርምሮ ህሊናን ከድንቁርናና ባርነት ነፃ ያወጣል። በማኅበራዊ ኑሮ ረገድ ደግሞ የእያንዳንዱ ሰው መብት ተጠብቆ ሰው በንጹሕ ምኞት መሠረት ሰላም ለመኖር ይችል ዘንድ ትክክለኛ ፍርድን በሕግ ይወስናል የሚል ቁም ነገር ጠቅሰዋል። ይህም ንባብ ለጠቅላላው ትምህርት የሰጠው ውጤት መሆኑ ነው። እያንዳንዱ ፍትሐዊ ሊባል የሚችል እሴት የገነባ ማህበረሰብ በመጀመሪያ የሚገለጠው ዓለምን በሚያነቡ፣ በሚያስቡና የማይመስለውን ለመተግበር በተጉ፣ እውነትና ትክክል መስሎ የከረመን የለውጥ እንቅፋት የሆነ ስር የሰደደ ልማዳዊነትንም ለመቀየር በደፈሩ ጥቂቶች ነው። ችግሩና ትልቁ ሸክም ግን አገርና ህዝብ ንባብ እንዲሁም ትምህርት የሰጣቸው ሰዎች ፍትህ፣ ነጻነት፣ እኩልነትና ሰዋዊ ተፈጥሮን እንዲያዳብሩ ሲጠበቁ ንባብ ትምህርታቸው እነዚህን የዓለም ውድ ሴቶችን መደፍጠጥ፣ ማውደምና ይልቁንም መገርሰስ ላይ ሲሰለጥኑ ነው። የዛሬው ዝግጅታችን በዚሁ አበቃ።
3: አድማጮች የነሐሴ 7 ቀን 2018 ዓ.ም ስርጭታችን በዚሁ አበቃ። ደህና አምሹ። በደህና አደሩ።